ቀኝ ከለለበት ጨምር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በጣም የለኝ አስታራቂን እንጂ መቻልኩኝ ጭፍራውን ልቤን የሚመልስ ወይም የሚያስማማው ሰፈር ልቤ ኮበለለ ከሱ ጋር ለማድረግ

ከለለበት ጭምር ካለው ሰፈር ቢኮ በለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂን እንጂ መቻልኩ ጭፍራው ልቤን የሚመልስ ወይም የሚያስማማው ማይክለበች ካለው ሰፈር ቢኮ በለለ ከሱ ጋር ለማደር ልቤን ኮበለለ ከሱ ጋር ለማደር

ኧረ መታ ደግሞ መታ መታ አርገው መታ ደግሞ መታ ደግሞ መታ ኧረ መታ ደግሞ መታ አርገው መታ ደግሞ መታ ኧረ መታ